ጌታችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስተን ምን ፈልጋት ካጥንቱ በልጅነት እንታት ሰጣና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም ተንተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በንድር አስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም አክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግሥት የማያገኛት እልፈት

ሰላም ሰላም ለኪ እንዳርሶሎንም የጣፋልሽ የነፍሴ ፍጋ መርገም ብሩክ ነው የማህፀንሽ ፍሬም እንደቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋና ግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ